ታች ላይ ያለ ተለይቶ መስካን ክብር ስም መንግስተን ለምን ፈልጋት ከጥንቱ በልጅነት ትምጣት ሰጠና ቤቱን ፈቃድህም እንዴት ደረግ ይሆን በሰማይም ሙተን ተነስተን ከዳይን እንድንኖር እስካና ምግብ ሆኖን ዛሬም በንድር በስጋ ሕይወት ሳለን ምግባችንን እየለቷውቀ ስጠን

እመቤት ሆይ ድንግል እንዳለሽ ቅዱስ ገብርኤል ሰላም ሰላም ለኪ እንዳርሶ ሁሉንም የጠፋልሽ የነፍሴ ሥጋ መርገም ብሩክ ነው የማኅፀንሽ ፍሬም እንደ ቀድሞ ብሩክ አምላክ ነው ዛሬም እግዚአብሔር ወልድ በመጣ ጊዜ ለካሳ እንበለ ዘር እንደ ንብና እንዳሳ ከነፍስሽ ነፍስ ከሥጋይ ሥጋ ቢነሳ ደስ ያለሽ ወይ ጸጋና ግኝተሽ ከጌታ ደስ ይበልሽ።